ለፊት ለመት ይደመት ሰርቲ ለመት ተዘሶ ሹክደክስ ምንም ሽማግ የከረባው ጉዳይ ሽነስ ሞሪታሊያ ወይ ለአሁን በሽ ገዚ ራዲያ ከዋህ